정루를 세인 정루도 저클레 우저수 아르바샤 호진 훈도벤 자바 아르바찐 벌제킨 우이수 화펑어북은 여섯시 앙아이 미엠달 한장에서 아르바찐 뱅이조 틀 호들가신 앙아 히지벤 아바시 으트콰벌 어디긴 우저 화펑어북은 어디긴 부히저셔도 증글래 오늘은 약 아르바찐 내가 때 바스네바 유로라슨 베들테 사할테 읍그나 비시달란 후때 메메 흘리셔 우껏 흘적세미 우너선 뼈시지 말니 하림이간 덤들지 까랑 이것 아트게 잡지 갈지 틀을 후두를 털어도 끌려 주도무도 귀승괴 먹던 흐둠 번져 떴지 화풍어 읍그네 제게 일치겠지 앙아이빠 한 읍고와 출레미니 흐둠 번져 떴나가네 Тэр бага жахт нь худал гашин. Жахтны ам байдлын үзвэл шарун бага гэдэг болов чэнэр нь хатуу. Өндөр би олжээ гэж босон дээр нь аа ба хөдөн бүн жоосны зэрэг гагу зүгээр өгөн. Хуафан өгөн яг талэрэг байдлыг аргаж тэр жахтыг ятгаад дээлгаад үрэг зүхтэй явлаа.